0: አሉ እንቻሉ ናጉ ቅን እ ቋድ ሽግል አጫን ሀሰ እ እንቻሉ እን ቺሪሽ ሊ ሩጆግች ኩልባል ነው ሲ ለይዳ ጮል ቺሪሽ ሊ ቃስ ሽከከከ ሲ ናባል ቃስ ሽንቀሲን በን ባርት ቲንታብረ ቃህ ጆግንጅ ቀውሽላክ
1: አንድ ቱሚሽ አጥቶኒ አሻኸዋል ሸጨካክሪስ ሸማል ኡላ ኢኒ በነቁሲላል እንተ አከተቋ ሸከንታካክ ብሩ ባስቲክጭ ቲንታው ቱሚናን
0: ብሩ ንቃት ለንቃት እንጃገ ንቅታ ቲናተን አሽከበረ ቃህ ብሩ ጆግንጅ ቀውሽላክ ሩቂናኢን ፐስን ቀናቀሩታ ታጌ ባያክ ሩቂን ዲንተ አንኪል ማስራን ጮል ችሪሽሊ ጆግንስ ኮላ ማራን ቻል ንኪን ኩሽላክ ሩቂናን ፐስ ካጀር ዲካስ ፖርኪ ማርና ኳን ንኬ ኳን ንኬ ካምሲ ሩቂን ዲካስ ኦካን ሃናን ሽንቻት ያላጌ
1: ሳ ኦተቱሚና ታተሽ ካምሲ Baik, kalau tak sebab aduk. Nggak arah nak kuah. Kalau jauh kacau kumpulan.